ንጠዋስ ብንደኔ ደጅ ወጥቼ አለቃቅሳለሁ ቤት ገብቼ ተካክዛለሁ አንተን ማይኔን አጥቼ አልፋለሁ እናና የለኔ እናና የለኔ ሰው ብልካይ ሰላም

ኖቤቴ ምንቼ ታብሽማ ተወዴታ አባቴ እሞትልሻለሁ አላልከኝም ወይ እንኳን ልትሞትልኝ ታመምክልኝ ታመምክልኝ።

አሉ ማይ ስዊታት ሲለኝ ከረመና ዝርግፍ አርጎኝ ደንዳሮጌ ቆና እናና እለም ያገሬ ልትች የሰው አገር ሳድ ቀረሁ እንደ ኮሳው ወኔ ሳይደነድ እናን የለም